እንግዲህ መስማል ቁልሰማ መንገብ ታርኛው አብራው አጣው ማይ ቁልሰማ ከረቡኝ ኮፈከ በቃርኛው አብራው ማይ ሰባይ መቴጆ መገፋቱ ግንቱ ሰባይ ሲደነተ ያለ ዑመር ቦርቴ ጀግላ ሳኩረን ባርከባል ማም ጀቤቾለ ረይተማ መንገዴ ችሌ ፈራ ነዴ ጎ ያትመድማ ነዴ ዲማት ማሊ ኩሬ እንደቸብ ያካርመ ሚትፈርን ዱምቤ ሚትፈንተያትማ አቤ አያቤ አቢራምባይ